0: ብሓባርና ብተኣምላኽ ዘዳለወልና ስፍራ ክንከይድ ንኽእል ኢና ብምባል ተማሕጸኑና። ከምኡ እውን ከመይ ጌርና ሚስዮናዊት ቤተ ክርስቲያንን መራኸቢ ድልድል እትሃንጽ ዘተእተቐድም ንምቅባል ወትሪ ክፍቲ ዝኾነት ቤተ ክርስቲያን ክንከውን ከም ንኽእል እውን ኣተባብዑና። እዚ ኸዓ ንነፍሲ ወከፍነቶም ሓገዝናን ምስኦም ህላውናን ዘተናን ፍቕርናን ንዘድልዮም ቀረባኦም ምዃንና ንኸንርኢ እዩ። ዛሕረ ግዜኣ ነቲ ንኣመንቲ ገዛእ ርእሱ ዝወፈየን ኣንጻር መናፍቓን ዝተቓለሰን ምስ ነፍሲ ወከፍ ሰብ ኣብ ዘተ ዝተጸምደን ንድኻታትን ኣላይን ዘይብሎምን ዝተኸናኸነ ንሰላሳ ዓመታት ዝጸንሐ ጳጳሳዊ ኣገልግሎት ቅዱስ ኣጐስጢኖስ ዓሕጽር ኣቢላ ትገልጽ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ተመክሮን ትምህርትን ጳጳስ ሂፖ ተመርኪሶም ንኣምላኽ ብምድላይ ንክርስቶስ ናይ ምምሳል ባህጊ ሕውነትን ንቤተ ክርስቲያን ብምግልጋልን ብመንፈሳውነት ስድራ ቤት ማሕበር ኣጐስጢኖሳውያን ምሉእ ብምሉእ ዝነብሩ ብሓቂ ኣጐስጢኖሳዊ ርእሰ ሊቃነ ጳጳሳት እዮም። ምስ ኣጐስጢኖሳውያን ኣጸቢቖም ስለ ዝቀራረቡ ምስ ኣጐስጢኖሳውያን ብጾቶም ዝነበሮም ሕብረት ኣይሓደግዎን። ኣብ መንጎ ኣጐስጢኖሳውያን ናይ ማሕበር ስምዒት ሓያል እዩ። ዘለካ ተኻፊልካ ምንባር ከዓ መሰረታዊ ኣገዳስነት ኣለዎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ተካኢ መንበረ ጴጥሮስ ኮይኖም ምስ ተመርጹ ድሕሪ ክልተ መዓልቲ ናብቲ ኣብ ጥቓ ሮማ ኣብ ጌናዛኖ ዝርከብ መካነ ንግደት ኖና ቅድስቲ ማርያም ቤተ መቕደስ መምክረ ሰናይ በጽሑ። እዚ ድማ ንዘመናት ኣጐስጢኖሳውያን ክጓስ ይዎ ብሕድሪ ዝተዋህቦም ቦታ እዩ። ከምቲ ኣብ መዝገብ ኣጋይሽ ናይቲ መካነ ንግደት ዝጸሓፍዎ ኸዓ እኖና እግዚእትነ ማርያም ኣብ ኵሉ ጉዕዘ ሕይወቶም ከም ዘሰነየቶም ገሊጾም ማእከል እምነተይን መንገድን ሓቅን ሕይወትን ንዝኾነ ወዳ ብዘለዋ ፍቕርን ጥበብን ከዓ ኣርኣያ ዝኾነትኒ እኖና እግዚእትነ ማርያም እያ ክብሉ ኣስፊሮም። እቲ ካብ መጀመርቱ ኣትሒዝና ኣብ ስብከትን ትምህርትን ናይ ርእሰ ሊቃነ ጳጳሳት ንሰምዖ ቃላት መንፈስ ናይ ቅዱስ ኣጐስጢኖስ ዘለዎም ኣርስትታት እዮም። ገለ ካብኦም ድማ ጉሳጣውነት፣ ክርስቶስ ከም ማእከል ናይ ቤተ ክርስቲያን ስብከተ ወንጌል፣ ዕርክነት፣ ዘተ ሓድነት ዝብሉ እዮም። እዚ ሓድነት እዚ በቲ ኣብ ናይ ጳጳሳዊ ኣርማኦም ዘሎ በቲ ሓደ ክርስቶስ ሓደ ኢና ብዝብል ተገሊጹ ንረኽቦ። እዚ ሓረግ እዚ ኸዓ ካብቲ ቅዱስ ኣጐስጢኖስ ኣብ መዝሙር 127 ዝሃቦ ስብከት ዝተወስደ እዩ። ካልእ ምልክት ኣጐስጢኖሳውያን እውን ኣብቲ ጳጳሳዊ ኣርማኦም ይርአ። እዚ ድማ ኣብታ እትነድድ ልብን ነታ ልቢ ሰንጢቑ ዘሎ ኲናትን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓሰር ቅዱስ ኣጐስጢኖስ ብምስዓብ ዝሓለፈ ወርሒ መያዝያ ካብ ዕለት 13 ክሳብ 15 ናብ ኣልጀርያ ሓዋርያዊ ምብጻሕ ኣካይዶም ነይሮም። እዚ ኸዓ ሎሚ እውን እንተኾነ ቅዱስ ኣጐስጢኖስ ብጽሑፋቱን ትምህርቱን መንፈሳውነቱን ንኣምላኽን ሓቂ ናብ ምድላይ ኣብ ዝግበር ጉዕዞ ብዘቕርቦ ዕድመን ካብቶም ኣገደስቲ ኣቦ ቤተ ክርስቲያን ስለ ዝኾነ እዩ። ቅዱስነቶም ነዚ መግለጺ እዚ ካብ ከተማ ኣልጀርስ ናብ ያውንድ ኣብ ዝነበረ ጉዕዞ ንጋዜጠኛታት ዝሃብዎ መግለጺ እዩ። ኣስዕብ ኣቢሎም ድማ ራእይ ቅዱስ ኣጐስጢኖስ ኣብ መንጎ ኵሎም ህዝብታት ሓድነት ንምድላይን ንዅሎም ህዝብታት ብዘይ ኣፈላላይ ከተኸብርን ከም ዘተባብዕ ገሊጾም። ኣብ ውሽጢ ሓደ ወርሒ ድማ ንኽብሪ ቅዱስ ኣጐስጢኖስ ካልእ ጉዕዞ ክገብሩ እዮም። እዚ ኸዓ ኣብቲ ቅርያቱ ተነቢሩሉ ዘሎ ኣብ ፓቪያ ክኸውን እዩ። ኣብኡ ድማ ብዕለት 20 ሰነ እቶም ኣጐስጢኖሳዊ ጳጳስ ነተን ክልተ ገማግም ማእከላይ ባሕሪ ብኣምሳልያዊ መንገዲ ከራኽብወን እዮም። እዚ ኸዓ ኣብ ኣልጀርያ ኣብ ዓዲ ቅዱስ ኣጐስጢኖስ ዝጀመረ ናይ ሓድነት ዘተ እዩ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ዋና ጸሓፊ ሕቡራት መንግስታት ኣሜሪካ ማርኮ ሩብዮ ኣብ ሃገረ ቫቲካን ተራኺቦም። ዋና ጸሓፊ ሕቡራት መንግስታት ኣሜሪካ ማርኮ ሩብዮ ትማል ሓሙስ ናብ ሃገረ ኢጣልያ ኣብ ዝገበሮ ምብጻሕ ናብ ሃገረ ቫቲካን እውን ምብጻሕ ኣካይዱ። ኣባኡ ድማ ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃዋርያዊ ህንጻ ቅድስቲ መንበር ተራኺቡ። ብመሰረት እቲ ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ዝወፀ መግለጺ ከም ዘመልከቶ ልባዊ ዝርርብ ክልቲአን ሃገራት ኣብ መንጎ ቅድስቲ መንበርን ሕቡራት መንግስታት ኣሜሪካን ጥዑይ ዲፕሎማስያዊ ርክባት ንምምዕባል ዘለዎም ሓባራዊ ቆራጽነት ከም ዘሐድሳ ገይርወን ኣሎ ክብል የመላኽት።

0: እትርክቦም ብዛዕባ እቲ ኣብ ዞባውን ኣህጉራውን ደረጃ ዘሎ ኩነታት ብፍላይነቶም ብኹናትን ፖለቲካዊ ውጥረትን ኣጸጋሚ ሰብኣዊ ኩነታትን ዘለዎን ሃገራት ከምኡውን ንሰላም ደኺመ ከይበልካ ምዕያይ ኣድላይ ምዃኑ ዘለዎም ርእቶታት ናይ ምልውዋጥ ዘጠቓልል ርክብ እዩ ዝነበረ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣብ ዝሃቦ መግለጺ ብዛዕባ እተን ኣብ ኩናት ዝርከባ ዘለዋ ሃገራት ከም ሊባኖስን ኢራንን ዝኣመሰላን ሃገራት ኣፍሪቃን ማእከላይ ምብራቕን ዘጠቓለለ እዩ ዝነበረ። ኣብዚ ቀረባ ግዜ ምስ ኣሜሪካ ውጥረት እናወሰኸ ይኸይድ ብምህላው ብዛዕባ ሃገረ ኩባ እውን ከም ተዘራረቡ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓኒ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መልእክት ቋንቋ ትግሪና ሰላምታና ናቀርብ። ናይ ሎሚ 29 ግንቦት 2026 ዓመተ ምሕረት መደብ ፈነወና ሎሰሪካን ጳጳሳት ልዑል መበል 14 ኣብ ዝኽሪ ቀዳማይ ዓመት ሕርየቶም ኣብ መካነ ንግደት ቅድስቲ ማርያም ዘፖምፔይን ከተማ ናፖሊን ዘካይድዎ ሓዋርያዊ ዑደት ኣብ ስዑዲ ዓረብ ብዘይሕጋዊ ምስግጋር ሰብን ዕፀ ፋርስን ሒዞም ተረኺቦም ብዝብል ገበን ዝተኸሱ ኣብ ሓደጋ ሞት ዝርከቡ 200 ኢትዮጵያውያን ስደተኛታት ካብዚ ሓደጋ ዝንምድሓን ኣብ ኢትዮጵያ ናይ ዓዲግራት ፓርክና ጳጳስ ምስ ሰበስልጣን ርያድ ናይ ዘተ መስመራት ክኽፍ ፈት ዓለም ለኻዊ ሰብኣዊ ትካላት ክሽም ግላዝ ዘቕረቦ ልባዊ ፃውዒት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ከባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ዝኽሪ ቀዳማይ ዓመት ሕርየቶም 28 ግንቦት ኣብ ኢጣልያ ከተማ ፖምፔይ ምብፃሕ ከም ዘካየዱን ቅዱስነቶም ብቐዳምነት ኣብታ ከተማ ሓደ ንዝተፀገሙ ዜጋታት ዝሕግዝ ትካል ግብረ ሰናይ ብምርኻብ ኩሉ ግዜ ኣብ ኢየሱስ ክውከሉን ብቓሉ ንፃዕሮም ከነቓቕሑን ከም እተላበው ዜና ቫቲካን ኣፍሊጡ። በቲ ካብ ቃላትን ኣብነት ን ኢየሱስ ዝመጽእ ሓጎስ ክትነቓቕሑ ክትድረኹን ፍቓዱ ንኹሉ ድማ እዚ ሓጎስ እዚ ኣበስሩ እንክብሉ ርእሰ ሊቃነ ጳጳሳት ልዑል መበል 14 28 ግንቦት ኣብ መካነ ንግደት ፖምፔይ ኣብ ዝገበሮዎ ምብፃሕ ምስቶም ንግብረ ሰናይ መካነ ንግደት ቅድስተ ማርያም ዘፖምፔይ ገዛእ ርእሶም ዝወፈዩ ሰባት ብምረኻብ ኣብ ዝስምዖም መደረ ከም እተላበው ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ነቶም ወለንተይናታት ናይቲ ትካል ግብረ ሰናይ ቅድስተ ማርያም ዘፖምፔይ ስለትዘርኣይዎ ልግስን ምትእምማንን ኣመስጊኖም ንዝሓውርያም ምብፃሕ እዚ ኣብ ኣሰር እቲ ዝሓለፈ ዓመት 2019 ጥቅምቲ ቅዱስና ዝኣወጅ ኩሉ ቅዱስ በርቴሎ ሎንጎ ምጅማሪ ባሕ ዘብል እዩ ቢሎም እኖና ቅድስቲ ማርያም ዘረዛርየምን ቅዱስ ባርቴሎን ኣብ ነፍሶ ከፍ ዕድመን ድሕረ ባይታን ኩነታትን ዝርከቡ ደቂ ተባዕትዮን ደቂ ኣንስትዮን ናብቲ በይኑ ንዓለም ቅሳነትን ስኒትን ክህብ ዝኽእል ኣድማሶ ፍቕርን ምምራሕ ዝእከባሉ ናይ ፀጋ ቦታ እንክብሉ ነቲ ቤተ መቅደስ ቅድስቲ ማርያም ዘፖምፔይ ከም ዝገለጾ ዜና ቫቲካን ይሕብር። ቅዱስ ኣቦ ና ንጎልጎል ፖምፔይ ልቢ ዘማሙቕ ናይ ፍቕሪ ቦታ ከምኡውን ናይ እምነትን ግብረ ሰናይን ዓወት እንክብል ቅዱስ ባርቴሎ ይገልጾ ከም ዝነበረ ዘኪሮም እዚ ክውንነት ሎሚ እውን ኣዝዩ ህያውን ዝረአን እዩ። ኣብዚ ኣብ ግብረ ሰናይ ኣገልግሎት መካነ ንግደት ቅድስተ ማርያም ዘፖምፔይ ሓይሊ ትንሳኤ ክርስቶስ መዓልታዊ ተመክሮ ከም ዝኸውንን ንልብታት ብፍቕሪ ናብ ሰናይ ህይወት ወንጌል ዝሕድስን እዩ ቢሎም መካነ ንግደት ግብረ ሰናይን መካነ ንግደት እምነትን ንሓድ ሕዶም ከም ዝደጋገፉ ኣጉሊሖም ጸሎት ንብዙሓት ሰባት ኣቀባብላን ፍቕርን ኣገልግሎትን ልግሲ ዝመልኦ ተወፋይነትን ከም ዘደልድል ፍቕሪ ድማ ካብ ኩሉ ጻዕርን ትፅቢትን ኣዝዩ ዝዛይድ ተኣምራት ከም ዝፍጽም የስተብህሉ። ቅዱስ ባርቴሎን መጀመርያ ግዜ ኣብ ጎልጎል ፖምፔይ ምስ በጽሐ ብዓቢ ድኽንነት ዝተሃሰየ መሬት ከም ዝረኸበ ንሰራሕተኛታት ግብረ ሰናይ ናይቲ መካነ ንግደት ዘዘኻቕር ቅዱስነቶም ኣብቲ ብውሕዳት ድኻታት ሓረስቶት ጥራይ ዝነብሩሉን ብዓሶን ብዕሱባትን ንሓደጋ ዝተቃልዑሉ ቦታ እውን እንተነበረ እቲ ድሓር ቤተ ክርስቲያን ቅድስና ዝኣወጀትሉ ባርቴሎ ኣብ ኩሉ ሰብ ገጽ ክርስቶስ ክርኢ ከም ዝኽኣል ገሊፆም ብለውሓት ባርቴሎ ንዓበይትን ንህፃናትን ብፍላይ ንዘኽታማትን ንኣባይቲ ስድራ እሱራትን ዝሃርም ልቢ እግዚኣብሄር ከም ዝመስከረ እውን ከም ዘዘኻኽሩ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ነዚ ቦታ እዚ ኣብ መላእ ዓለም ዝፍለጥ ማእከል ክርስትያናዊ ህይወት ንውፍይነት ንዴና ቅድስቲ ድንግል ማርያምን ምዃኑ ኣዘኻኺሮም ኣብ መሰረት ኩሉ ነገር ጸሎት ኣሎ። ብፍላይ ድማ ጸሎት መቁፀርያ ቢሎም ጸሎት መቁፀርያ ካልእ ኩሉ ዝከኣል ዝገብር ሕቡእ ሓይሊ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ስለዚ ነዚ ጥንታውን ውቁብን ውፍይነት ህያው ክትገብርዎን ከተስፍሕዎን እላቦ ቢሎም ሚስጥራት ህይወት ኢየሱስ በተራን አዳውን አይን ማርያም በመስተንታን ከአ እቲ ዘፈጸሞን ዘፍጽሞን አብልቢ አቲ ህይወት ዝቅይርን ክስተው ዓለ ድማ ተላቢዮም በዚ ምክንያት ዝር ሰሊቃነ ጳጳሳት ነቲ ካብ ኣምላኽ ዝመፅ ብርሃን ከምንፁርን ትሑትን መስትያት ምእንቲ ከንፀባርቁ ናይ ጸሎት ሰባት ክኾኑ ተማሕፂኖም ነዚ መደብ ህይወት ሓደራ እንክብሉ ኣወጊፎም ብቓላቶምን ተግባራቶምን ንጥቕሉስ ፓርቴሎስ ዘብርሆ ሓልሓልታ ፍቕሪ ከማዕብሉን ከምኡ እውን ኣብ ኣገልግሎት ዘተን ህይወት እምነትን ነዚ ዘደንቕ መንእሰይ ወለዶ እሙናት ኣብነትን ጥበበይናታትን መራሕትን ክኾኑ ከም እተለሃበው ዜና ቫቲካን ኣፍሊጡ ቀፂሎም ቅዱስ ኣቦና ንህፃናትን መንእሰያትን በፅሕታትን ኣብቶም ንዕብየትኩም ብፍቕሪ ዝሓልዩ ተኣማመኑ ኣብ ሙሉእ ህይወትኩም ግና ኣብቲ ዘድሕነና ሓራ ዘውፅኣናን እተሰቕለን ዝተንስአን ወዲ ኣምላኽ ተወከሉ እንክብሉ ፃውዒት ኣቕሪቦም ንሱ ፈፂሙ ዘይሓድገና ወይ ዘይነፅገና ዓርኪ እቲ ዝርዳኣናን ወትሩ ኣብ ጎንና ዝኸይድን ሓው እዩ ከም ዝበሉ ዜና ቫቲካን ይሕብር ንኩሎም ደቂ ሰብ ብኢድ ማርያም ኣብ ሓልዮቱ ሕድሪ ብምሃብ ናብኡ ንጥፋቕ ብሓገዝ ፀጋኡ ክሰናይ ካብ ብምግባር ዝዓግተና ነገር ከም ዘየለን ተስፋ ሰላም ከዓ ኣብዝን ኣብ ኩሉ ቦታን ፍፃሜኡ ከም ዝረክብ ርግፅናታት ንኹን ቢሎም ነቶም ኣባላት ግብረ ሰናይ ጸሎቶም ኣረጋጊፆም ቡራኬ ብምሃብ ንግስቲ ቅድስተ ማርያም ዘረዛሪም በዓልቲ ፖምፔይ ምእንታና ጸሊ ቅዱስ በርተሎ ምእንታና ኣማልድ እንክብሉ ዝለገሶ ቃለ ምዕዳን ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ሩሰሊቃነ ጳጳሳት ልዮን መበል 14 ኣብ ኢጣልያ ከተማ ፖምፔይ ዕለት 8 ግንቦት ኣብ ዘካይዱ ሓዋርያዊ ዑደት ኣብ ዛዕሪ ቁምሳተ ቅዳሴ ነቲ ንህዝቢ ዘሰቃቅዮ ዘሎ ውግኣት ብምዝካር እቲ ደረት ኣልቦ ዝኾነ ምሕረት ኣምላኽ ንልብናን ንዓለምናን ብሰላም ክሽፍን ይጽልዩ ሩሰሊቃነ ጳጳሳት ልዮን መበል 14 ዝኽሪ ቀዳማይ ዓመት ጵጵስናኦም ዕለት 8 ግንቦት ኣብ ደቡባዊ ኢጣልያ ከተማታት ፖምፔይን ናፖሊን ኣብ ዘካይድዎ ሓዋርያዊ ዑደት ኣብ ቅርዓት መካነ ንግዲ ቅዱስ ተማርያም ዘረዛርዮም ኣብ ዝዕሪ ቁምሳተ ቅዳሴ ኣብ ዝለገሶ ስብከት ተቐታሊ ቅዱስ ጴጥሮስ ኮይነ ዝተሓረኩላ መዓልቲ ዓመታዊ ክብረ በዓል ቅዱስተ ማርያም ዘረዛርዮም በዓልቲ ፖምፔይ ምንባሮ ብምዝካር ስለዚ ናብዚ ክመፅእ ግድን እዩ ኣገልግሎት ኣብ ትሕቲ ሓለዋ ቅዱስ ድንግል ማርያም ከወክፍ መታነ ቢሎም ብተወሳኺ ልዮን ዝብል ስምምራፀይ ኣብ 10 ርሰሊቃነ ጳጳሳት ልዮን መበል 13 ዘንብረንን ፅቡቕነቱ ድማ ሰፊሕ ስልጣናዊ ትምህርቶም ኣብ ጸሎት መቁፀርያ ምምዕ ባል ዘጠቃልል ብምዃኑ እዩ ርሰሊቃነ ጳጳሳት ልዮን መበል 14 ብዛዕባ ውርሻ ቅዱስ ባርቴሎ ሎንጎን በዓልቲ ቤቱ ማርያና ፋርናራሮ ደ ፉስኮን ብሓባር ኮይኖም ነቲ ኣብ ከረን ቬሱቪዮ ዝርከብ ቤተ መቅደስ መሰረተ ከም ዘንበሩን ኣብዚ ቦታ እዚ ድማ ኣብ 1979 ዓ.ም ብዘጋጥመ ሓደጋ እሳተ ጎሞራ ሓደ ዓብዪ ስልጣነ ዝተቐብረሉ ስፍራ እውን ምንባሩ ኣዘኻኺሮም ቅድሚኦም ዝነበሩ ቅዱስ ርእሰሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ኣብ 2003 ዓ.ም ኣብ መዛዘመ ዓመተ ቅዱስ መቁፀርያ ሎሚ ከምቲ ኣብ ዘመነ ጥንታዊት ፖምፔይ ዝነበረ ካብ ክርስትያናዊ ክብርታት ርሒቑ ንዝኽሪ ክብርታት ከይተረፈ ዝስእን ዘሎ ሕብረተሰብ ክርስቶስ ምእዋጅ ኣድላይ እዩ እንክብሉ ዘስመርሉ ሓሳብ ዘኪሮም ቅዱስ ኣቦና ብዛዕባ ሚስጢር ብስራት እናሓሰቡ ሰላም ለኪ ኦማርያም ናብ ሓጎስ ዝዕድም ፀውዒት ከም ዝኾነ ኣስተብሂሎም ከመይሲ ቃላት ገብርኤል መልኣኽ ምሕረት ኣምላኽ ብኢየሱስ ናብታ ብሓጢኣት ዝቆሰለት ዓለምና ከም ዝመፀ ስለ ዘዘኻኽረና ቢሎም እነኹልካ ብዝብላ ቃላት ኣቢላ ቅድስቲ ድንግል ማርያም ንኢየሱስን ንቤተ ክርስትያንን ስለ ዝወለደት ንቤተ ክርስትያን ንኢየሱስ ኣብ ምቕባል መገዲ ትመርሓ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ እዚ ህሞት እዚ ኣብ ታሪክ ንልቢ ዝስሕብን ናብቲ ጸሎት ቅዱስ መቁፀርያ ስሩ ዝሰደደሉ ኣስተንትኖ ልዕል ዘብል መቐረትን ሓይልን ኣለዎ ብምባል ጸሎት መቁፀርያ ኣብ ታሪክ ድሕነት እተመስረተ ምዃኑ ኣዘኻኺሮም ጸሎት መቁፀርያ ክንፅሊ እንከለና ኩሉ ኣብ ልዕሊ እኖና ቅድስቲ ድንግል ማርያም ዝግበር ናይ ፍቕሪ ተግባራት ናብ ኢየሱስ ተመሊሱ ናብቲ ምንጭን ጫፍ ናይ ኩሉ ክርስትያናዊ ሂወት ዝኾነ ቅዱስ ቁርባን ዘብፅሓና ብምዃኑ ንእግዚኣብሔር ዘሎና ፍቕሪ ንሐድሶ ከም ዝበሉ የመላኽት መቁፀርያ ቅርፂ ማርያም እኳ እንተሃለዎ ክርስትያናውን ቅዱስ ቁርባናዊ ንልቢ ኣለዎ ብምባል ብዙሓት ወለዶታት ክርስትያን ብመቁፀርያ ከም እተሃነ ፅቡቅ ብምዝካር ጸሎት መቁፀርያ እቲ ኣዝዩ ኣገዳሲ ዝኾነ ክርስትያናዊ ቴኦሎግያ ዝሓዘ መዝገብ እዩ ናብ ብራኸ ምስጢረ መለኮት ናይ ምብፅሕ ኣቕሚ ኣለዎ እንክብሉ ኣጉሊሖም ካብቲ ብለውሃት ድንግላደ እተደምፀ ቅዱስ ስም ኢየሱስ ካብቲ ምስጢራት ክርስቶስ ዝበልፅ እንታይ ኣለ ዘሎ ብዚ ስምዚ ደዓ እምበር ብዝኾነ ይኹን ካልእ ነገር ክንድሕን ኣይንኽእልን ኢና ቢሎም መቕፀርያ ልብና ናብ ድሌታት ዓለም ብፍላይ ድማ ኣገዳስነት ኣባይቲ ስድራን ድሌት ሰላምን ክምልከት ከም ዝገብር ገሊፆም ኣብ ዓለምና ክሳብ ሕጂ ዝካየዱ ዘለዉ ብዙሓት ውግኣት ብምዝካር ፖለቲካውን ቁጠባውን ከምኡውን መንፈሳውን ሃይማኖታውን ዝኾነ ዳግማይ ተወፋይነት ክህሉ ዝፅውዕ ምዃኑ ኣስተብሂሎም ሰላም ኣብ ውሽጢ ልቢ እዩ ዝውለደ ነቲ ዜና መዓልታዊ ዘቕርበልና ምስሊ ሞት ኢድና ክንህብ ኣይንኽእልን ኢና መለኮታዊ ሓይሊ ፍቕሪ ኣምላኽ ንዓለም ምእንቲ ከድሕና ንሰላም መቑፀርያ ክድገም ፃውዒት ኣቕሪቦም ብኣማለድነታ ኣብ ኣምላኽ ሰላም ልቢ ዝትንክፍ ቂምን ፅልኢ ኣሕዋትን ዝኣሊ ነቶም ፍሉይ ሓላፍነት መንግስቲ ዝስከሙ ዘብርህ ምሕረት ይውሓዝ እንክብሉ ዝለገስዎ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። እዚ ዜና ቫቲካን እዩ። ርሰሊካነ ጳጳሳት ልዮን መበል 14 ኣብቲ 28 ግንቦት ኣብ ፖምፔይን ከተማ ናፖሊን ኣብ ዘካይድዎ ሓዋርያዊ ዑደት ምስቶም ኣባላት ውሉደ ክነት ናፖሊን ኣብቲ ዞባ ምስ ዘገልግሉ ኣባላት ሰብ ውፉይ ህወትን ምእመናንን ተራኺቦም ኣብ ዝለገሶ ቃለ ምዕዳን ምእመናን እታ ከተማ ደቡባዊት ኢጣልያ ዝፀሉ ከቢድ ክውንነት ኣብ ዝግጠመሉ ዘሎ እዋን ብዛዕባ ክርስቶስ ክምስክሩ የተባብዑ። ነፍሲ ወከፍ ኣባል ቤተ ክርስትያን ካህናት ኣባላት ሰብ ውፉይ ህወትን ዓለማውያንን ብፍላይ ኣብ በደላትን ጸገማትን ከም ምስክር ፍቕሪ ክርስቶስ ድልዱል ህላወ ክኾኑ ከም እተፀውዑ ቅዱስነቶም 28 ግንቦት ኣብ ናፖሊ ምስ ውሉደ ክህነትን ኣባላት ሰብ ውፉይ ህወትን ኣብ ዘካይድዎ ርክብ ኣጉሊሖም ኣብዛ ብዘይ መዓርነት ሸቕለት ኣልቦነት መንእሰያት ምቁራፅ ትምህርቲ ከምኡ እውን ዘይምረገጋ ኣባይቲ ስድራ ዝተለለየት ከተማ ምእዋጅ ወንጌል ካብ ኩሉ ሰብ ማለት ካሕናት ኣባላት ሰብ ውፉይ ህወትን ዓለማውያንን ብማዕረ ዘሳትፍ ጭቡጥን ደጋፍን ህላወ ክፍል ኣይክእልን እዩ ቢሎም ኣካልእቲ ኣምላኽ ንህዝቡ ዝሃቦ ዛንታ ፍቕሪ ኢኹም እዚ ከዓ ቅድሜኹም ዝጀመረን ብኣኹም ዘይውዳእን እዩ ከም ፍሉይን ኣድላይን ክፍሊ ናይዚ ኣካል እዚ ኢኹም ኣብ መንጎ ፅዑቕ ፅላሎት ፀልማት እውን ከይተረፈ ብርሃን ምእንቲ ከተብርሁ ኣይትፍርሑ ልብኹም ኣይተጥፍኡ ስለዛ ቤተ ክርስትያንን እዛ ከተማን መሰኻኽር ክርስቶስን ናይ መፅዓ ዘራእትን ኩኑ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ኣብ ዘስምዖም መደረ ብፅባቀዓ ልምድታታ ብባህላዊ ሓብታ ብሓጎስ ብዝሒ ህዝባን ህያው ህዝባዊ ሃይማኖታዊ ልምድታት እትፍለጥ ከተማ ብብዙሕ ማሕበራዊ ፀገማት ብዙሕ ገፅኣት ድኽነትን ዓመፅን እትፈለጥ ከተማ ምዃና ኣጉሊሖም ኣብዚ ፅንኩር ኩነታት እዚ ምእመናን ኣብ ኣገዳስነት ሓልዮት ከተክሩ ኣተባቢዖም ኢየሱስ ንደቀ መዛሙርቲ ኤማሁስ ከም እተገልፀ ዘዘንቱ ቃል ወንጌል ብምዝካር ከም ኣቶም ብዙሕ ፀገማት ወይ ብዘይተፈፀመ ዝመስል ውልቃውን ጉስነታውን ፀገማት ተስፋ ንቆርፅ ንንጉህን ብምዃንና ኣብ ጉዕዞ ህይወት ምልክታት ታሪክ ክንትርጉም ክፅግመና ይኽእል እንተኾነ ግና ኢየሱስ ኩሉ ግዜ ኣብ ጎንና ይመላለስን ይመርሕን ሓልዮትና እውን እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ኣብ ርእሲ ምክንኻን ከተማን ክፍልታታን ከምኡ እውን ነቶም ኣብ ፅንኩር ኩነታት ዘለዎ ሰባት ምክንኻን ኣገዳስነት ውሽጣዊ ክንክን ማለት ንልብናን ሰብኣውነትናን ርክባትናን ምክንኻን ማለት እዩ እንክብሉ ኣጉሊሖም ነዚ ምክርዝ ብፍላይ ነቶም ኣብ ቤተ ክርስትያን ሓላፍነት ዘለዎም ወይ ኣባላት ሰብ ውፉይ ህወትን ብፍሉይ ብምቕራብ ክብደት ኣገልግሎቶም ምስኡ ዝመፅእ ውሽጣዊ ቃልስን ሎሚ ብገለ መገድታት ካብ ቅድሚ ሕጂ ንላዕሊ ከቢድ ኮይኑ ኣሎ እንክብሉ ኣፍልጦ ብምሃብ ኣብቲ ኣብ ናፖሊ ዘሎ ኣፀጋምን እተፈላለየ ክውንነት ኣብ ስምዒታዊ ተመክሮታት ጥራይ እተሓፅረ ዘይኮነስ ኣብ ሕብረትን ሕብረተሰብን ዓሚቕ ፅልዋ ዝገብር ክርስትያናዊ እምነት ንኸንፀባረቕ ኣብ ጉስነታዊ ኣገልግሎት ክስባእ ፃውዒት ኣቕሪቦም ነቶም ኩሎም ሓገዝ ዘድልዮም ሰባት ዝደኸሙ ኣባይቲ ስድራ እተደናገሩ መንእሰያትን ድኻታትን ኣብ ግምት ብምእታው እዚ ብፍላይ ንካህናት ከቢድ ተልእኾ ምዃኑ ኣስተብሂሎም ኣብ ርእሲ እዚ መብዛሕትኡ ግዜ ቋንቋናን ተግባራትናን ንትሎም ዘሎ ሓድሽ ሕቶታትን ብድሆታትን ብፍላይ ከዓ ንናኣሽቱ ሕቶታት ንምምላእ እኹል ከም ዘይኮነ ምስ እንግንዘብ ረዳእ ዘይብሎምን ምድንጋርን ክስምዓና ስለ ዝኽእል እንክብሉ ከም ዘብርሁ ዜና ቫቲካን ይሕብር። እቲ ሰብኣውን ጓሳውን ጾር ብርግጽ ከቢድ እዩ ከምኡውን ክኸብደና ከድክመና ጸዓትና ዝጽንቅቕ ሓደጋ ኣሎ ሓደ ግዜ ድማ ብዝተወሰነ ጽምዋን ናይ ቅስነት ተነጽሎ ስምዒትን ዝያዳ ክጋደደ ከም ዝኽእል እውን ኣስሚሮም በዚ ምኽንያት ካሕናትን ኣባላት ሰብፊ ህወትን ብቐጻሊ ምስ እግዚኣብሔር ዘለዎም ርክብ ብምድልዳል ገዛእ ርእሶም ክከናኸኑ ብቕዓት መመያ ክህልዎምን ብመንፈስ ቅዱስ ክምርሑን ኣተሓሳሲቦም እዚ እውን ዓስ ደው ክነበለ ከም ዘሎና ንምፍላጥ ትብዓት ዝጠልብ እዩ ነቲ ዘጋጥመና ውልቃውን ጉስነታውን ኩነታት ብመንፅር ወንጌል ከነስተንትኖ ዘይንፈርሐ ኣገልግሎት ናብ ክፍፀም ዘሎ ተራዕማም ከይነብሩ ዶ ሓደራ ምስ በሉ ብተወሳኺ ንኣገልግሎትኩም ምሕላይ ማለት ኣብ እግዚኣብሔር ዝተሰረተ ሕውነትን ሕብረትን ምንባር ማለት ምዃኑ ኣመልኪቶም እዚ ድማ ብዕርክነትን ሓድሕዳዊ ምድግጋፍን ከምኡውን ብናይ ጉስነት ውጥናትን ተበግሶታትን ብምክፋል ዝግለጽ እዩ ኣብቲ ዝተበታተነ ሕብረተሰብና ንዘጋጥም ሓደጋ ጽምዋ ቅዱስነቶም ኣጉሊሖም እዚ ካህናት ንሓድሕዶም ክደጋገፍሉ ዝኽእሉ ሓድሽ መልክዕ ሓበራዊ ህይወት ንምሕሳብ ክድርኾም ከም ዘለዎ ተላብዮም እዚ ኣብ ውሑዳት ኣኼባታት ወይ ፍጻሜታት ምክፋል ጥራይ ዘይኮነስ ንፈተና ውልቃውነት ንምስጋር መስርሕ እዩ ቢሎም እዚ ብሓባር ካህናትን ኣባላት ሰብፊ ህይወትን ነስተንትኖ ናይ ቅርበት ጥበብ ንለማመድ እንክብሉ ከም እተለባበው ዜና ቫቲካን ኣፍሊጡ ቀጺሎም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓድነት ብኩሎም ምእመናንን ኣባላትን ቤተ ክርስቲያን ውፍያንን ኣብ ጉስነታዊ ኣገልግሎት ዝዋፈሩን ክህነፅ ከም ዘለዎ ኣስሚሮም ብኣሰር ጎይታ ብሓባር ምጉዓዝን ንዝተፈላለዩ ህያባት መንፈስ ቅዱስን ኣገልግሎትን ዋጋ ብምሃብ ተልእኾ ስብከተ ወንጌል ንቅድሚት ንምስጓም ንመንነት ቤተ ክርስቲያን ዝምልስ እዩ እንክብሉ ገሊፆም ምዚ ተኣሳሲሩ ነቲ ርእሰ ሰበኻ ናፖሊ ምስ እዚ ተኣሳሲሩ ነቲ ርእሰ ሰበኻታት ናፖሊ ዘካየዶ ሲኖዶስ ሃገረ ስብከትን ኢዶም በዚ ንቤተ ክርስቲያን እቲ ከባቢ ብኩሉ መልክዓት ዝሳትፍ መገዲ ድማ ክቕፅሉ ኣተባቢዖም ምእንቲ ካብ ምዕቃብ ዘተኮረ ጉስነት ናብ ልኡኻዊ ኣገባብ ክሰጋገር ምስ ሓቂና ህይወት ሰባት ምውሳእ ክህሉ ንኩሎም ኣባላት ቤተ ክርስቲያን ንሓድሕዶም ክሰማምዖን ብሓባር ክመላለሱን ፃውዒት ኣቕሪቦም ኩሉ ሰብ ኣብ ጉስነት ኣገልግሎትን ህይወት ቤተ ክርስቲያንን ንጡፍ ተሳታፊ እምበር ተሓባባሪ ጥራይ ኣይኮነን ነፍሲ ወከፍ ሰብ ብዝህቦ ተወፋይነትን ምስክርነትን ከም ማይ ብሑቕ ኮይኑ ክዋሳእ ዝኽእል ህልውን ትኩርን ሰባት ወንጌልን ክነብሩን ካብኡ ምትብባዕ ንከተማ ናፖሊ ንምሕዳስ ዝሕግዝ መገድታት ከመይ ጌርካ ከም እትውጥንን ምቕራብን ዝፍለጥ ማሕበረሰብ ክዓቢ መታን እንክብሉ ዝለገስዎ ቃለ ምዕዳን ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቀዳማይ ዓመተ ሕርየቶም ኣብ ፖምፔይን ናፖሊን ዝገበሮ ጉስነቶም ምብፃሕ ኣብ ዝዛዘምሉ እዋን ኣብ ፍትሕን ምትሕግጋዝን ማሕበራዊ ሓላፍነትን ዝተሰረተ ሰላም ዳግማይ ንምህናፅ ተወፋይነት ክህሉ ፃውዒት ኣቕሪቦም ኣብ ማእከል ከተማ ናፖሊ ኣብ ዝርከብ ኣደባባይ ፕለቢሺቶ ንዝተኣከቡ ኣስታት 50,000 ዝግመቱ ዜጋታት እናተዘዋወሩ ሰላምታ ከም ዘቀረቡን ቅዱስነቶም ኣብ ፊት ካቴድራል ፍልሰታ ለማርያም ኣብ ዝርከብ ኣደባባይ ምስ በፅሑ ንበርገሳዊ ስልጣንን ንሊቀ ጳጳሳት እታ ከተማ ካርዲናል ዶሜኒኮ ባታልያን ምእመናንን ሰላምታ ኣቕሪቦም ኣብ ዘስምዖም መደረ ኣብ መዓልታዊ ህይወት ኣብ ፍትሒ ዝተሰረተ ማሕበራዊ ምሕዳስን ሓድነትን ሰላምን ክህሉ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ብዛዕባ እቲ ደቂ መዛሙርቲ ኤማሁስ ዝገልጽ መልእኽቲ ወንጌል ኣማኪሎም ናፖሊ ፍልይ ዝበለ ጽባቐን ዓሚቕ ቁስልን ዘለዋ ከተማ ከም ዝኾነ ትገሊፆም ካብታ ከተማ ዝወፅእ ጽባቐን ድኽነትን ፍርሕን ምድንጋርን ምስቶም ኣብ መገዲ ምስ ክርስቶስ ዝረኸቡ ዝዳኸሙን ተስፋ ዝቆረፁን ደቂ መዛምርቲ ኩነታት ዝመሳሰል ምዃኑ ብምዝኽኻር ብሓቂ እንታይ እዩ ዘገድስ እንክብሉ ሓቲቶም ዜጋታት ኣብቲ መብዛሕትኡ ግዜ ብድኻምን ዘይምግዳሃስን ማሕበራዊ ምግምማዕን ዝረኣየሉ ዘድክም ኩነታት ዘሎ ትርጉም ከም ብሓደሽ ከለልዩ ዓዲሞም ነቲ ኣብ ናፖሊ ዘጋጥም ዘሎ ስግንጢር ኣስተብኪሎም እዚ ድማ ጎንጎን ቀጻሊ ዘይማዕርነት ናብ ሰፊሕ ሓቋፊ ቁጠባዊ ዘይትርጎም እናዓበየ ዝኸይድ ዘሎ ጽላት መስህብ ጠቂሶም ሽቕለት ኣልቦነት መጠን ምቁራፅ ትምህርቲ ሕፅረት ኣገልግሎትን ጽልዋ ዝተወደበ ገበንን ከም ምልክታት ናይቲ ሕጂ ንማእከልን ንወሰናስን ነታ ከተማ ዝጸሉ መልክዓ ምድራዊ ዘይማዕርነት ምዃኑ ኣመልኪቶም ኣብዚ መንፅር እዚ ምትእምማን ድሕነትን ዕድል ንምምላስ ህላዊ መንግስታዊ ትካላት ኣገዳሲ ምዃኑ ከም ዘስመርሉ ዜና ቫቲካን ኣፍሊጡ ኣብ ተመሳሳሊ እዋን ርእሰ ሊቃነ ጳጳሳት ሰዓት ልንመበል 14 ነቶም ብዙሓት መዓልታዊ ጀጋኑ ናፖሊ ንኢዶም ማለት ንፍትሕን ሓቅን ክቡርን ብዘይረኣዩለይን ስምዑለይን ዘገልግሉ ደቂ ተባዕትዮን ደቂ ኣንስትዮን ፀዓርታቶም ተነፂሉ ክፀንሕ ዘይኮነስ ኣብ ናይ ሓባር መርበብ ሰናይ ንመላእ ማሕበራዊ ኣካሊት ዘደልድልን ዝሽፍንን ክኸውን ኣለዎ ቢሎም ብፍላይ ድማ ንበርገሳዊ ትካላትን ቤተ ክርስትያንን በርገሳዊ ማሕበራትን ዘሳትፉ ትምህርታዊ ውዕል ኣብታ ከተማ ከም ማእስር ሕብረት ዘለዎ ተራ ኣጉሊሖም እዚ ምትሕብባር እዚ ንመጻኢ እታ ከተማ ናይ ሓባር ተልእኮ ኮይኑ ክዓሙቐ ኣለዎ እንክብሉ ከም እተላበው ዜና ቫቲካን ኣፍሊጡ። ናፖሊ ኣብ መዓልታዊ ዝምድናታት ኣብ ከባቢታትን ኣብ ጭቡጥ ተግባራት ፍትሕን ትምህርትን ዕርቂ ዝህነፀላ ናይ ፖስትካርድ ከተማ ጥራይ ክትከውን ከምዘይትፅዋዕ ተሓሳሲቦም ብዘይ ፍትሒ ሰላም የሎን ብዘይ ግብረ ሰናይ ፍትሒ ድማ ሙሉእ ኣይኮነን እንክብሉ ኣረጋጊፆም ከም ተኣፈፍቲ ኣባይቲ ስድራ መእንገድን ነቶም ኣብ ሽግሪ ዘለዉ መእለይ ናይ ደገፍ ማእከላት ዝኣመሰለ ተበግሶታት ሓዊስካ ዘሎ ጭቡጥ ምልክታት ተስፋ ጠቂሶም እዚ እንግዶትን ክንክንን ሓድሽ ተበግሶን ከም ሂኦም መግለፂ ሰላም እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ቅዱስነቶም ናፖሊ ኣብ መንጎ ባህልታትን ኣብ መንጎ ሃይማኖታትን ናይ ዘቶም ማድረኽ ንምግባር ዝግበር ፃዕሪ ንኢዶም እዚ ድማ ካብ ከባቢታት ግጭት ዝመፁ መንእስያት ዘሳትፍ ተበግሶታት ዘጠቃልል ምዃኑ ኣስተብሂሎም ንነዊሕ እዋን ስደተኛታትን ተመዛበልትን ናይ ምቕባል ልምዲ እታ ከተማ ኣጉሊሖም እዚ ድማ ህፁፅን ግዜያውን ምላሽ ዘይኮነስ ናይ ርክብንን ሓድሕዳዊ ምዕባለን ዕድል እዩ ብምባል ናብ ተራ መንእስያት ተመሊሶም ናይቲ ናይ ምእንጋድ ባህሊ ብርሑቕ ዝዕዘቡ ካብ ምዃን ርሒቆም ቀንዲ ተዋሳእቲ ሕዳሴ ምዃኑ ብምዝኽኻር ካብ ባህላዊ ውጥናት ክሳብ ተበግሶታት ቅምስናታትን ኣገልግሎት ግብረ ሰናይን መንእስያት ናፖሊ ድሮ ምልክታት ዝተሓደሰት ከተማን ዝተሓደሰት ቤተ ክርስትያንን ይቐርፁ ከም ዘለዉ ገሊፆም ንህዝቢ ናፖሊ ብኣማላድነት ኣዴና ቅዱስ ድንግል ማርያምን ንፍቁር ቅዱስ ሓላዊ እታ ከተማ ቅዱስ ጀናሮ ኣማዕቂቦም ብትብዓትን ብተስፋን ብሓባር ምጓዓዝ ክቕፅሉ ብምትብባዕ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ኣብ ስዑድ ዓረብ 200 ኢትዮጵያውያን ስደተኛታት ኣብ ሓደጋ ከም ዘለዉ ምንጭታት መራኸቢ ብዙሓን ሓቢሮም ንሳቶም ሓሽሽ ብምሻጥን ብምሓዝን ተኸሲሶም ኣለዉ። ህይወት ካብ ፈጣሪ ዝተዋህበት ውህበት እያ። ፍትሒ ብምሕረት እንተተሰኒዩ ዝያዳ ውፅኢታዊ ክብሉ ካቶሊካዊ ጳጳስ ዓዲግራት ኢትዮጵያ ንኣህጉራውያን ውድባት ግብረ ሰናይ ምስ ሰበስልጣን ርያድ ዝርርብ ክኸፍቱ ልባዊ ፃውዒት ኣቕሪቦም ኣለዉ። ከምኡ ውን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 24 ሚያዝያ ናይ ሞት መቕጻዕቲ ተቐባልነት የብሉን ክብሉ ከም ዝገለጹ ዝዝከር እዩ። ልዕሊ 200 ኢትዮጵያዊ መበቆል ዘለዎም ኣብዛሕትኦም መንእስያት ዝኾኑ ኣብ ዝመጽእ መዓልታት ኣብ ስዑድ ዓረብ ክቕተሉ ይኽእሉ እዮም። እዚ ቅድሚ ሒደት መዓልታት ብኢንተርነት እትሕተም ጋዜጣ ኣዲስ ስታንዳርድ ካብ ቤት ጽሕፈት መንእስያት ትግራይ ብዝረኸበቶ ሓበሬታ ዘስፈረቶ ጽሑፍ እዩ። ተሓላቂ ሰብኣዊ መሰላት ማለት ኣብ ዓውዲ ዕቑባ ሰብኣዊ መሰላት ዝሰርሕ ትካል ነዚ ቁፅሪ እዚ ብቐጥታ ከረጋግጾ ኣይከኣለን። እንተኾነ ብዛዕባ እቶም ምስ ንግዲ ሓሽሽን ሓሽሽ ብምሓዝን ብዝተሓሓዘ ገበናት ተኸሲሶም ዝተፈርዱ ሕጂ ድማ ኣብ ቤት ማእሰርቲ ኻሚስ ሚሻይ ተኣሲሮም ዘለዉ 65 ኢትዮጵያውያን ስደተኛታት ተዛሪቡ ናይ ካልኦት 3 ናይ ሞት ፍርዲ ብዕለት 21 ሚያዝያ ድሮ ተፈጺሙ እዩ። ተሓላቂ ሰብኣዊ መሰላት ምስ ኩነታት እቶም 3 እሱራት ብዝተሓሓዘ ካብ ዝፈልጥዎም ሰባት ገለ ምንጭታት ክረክብ ክኢሉ እዚ ኸኣ ስደተኛታት ምዃኖምን ከም ሓቂ ኸኣ ኣብቲ ካብ 2020 ክሳብ 2022 ኣብ ዝነበረ እዋን ኣብ ዞባ ትግራይ ሰሜናዊ ኢትዮጵያ ብዝተኻየደ ደማዊ ኲናት ካሃድሙ ከም ዝኽኣሉ ዝገልጽ ሓበሬታ እዩ። ምንጭታት ከም ዝገልጽዎ ኣብቲ ብጅቡትን የመንን ኣቢሉ ዝሓልፍ ፍሉጥን ሓደገኛን ምብራቃዊ መስመር ተጓዒዞም ናብ መዕርፊኦም ቅድሚ ምብጽሖም ካብ 2023 ክሳዕ 2024 ኣብ ዘሎ እዋን ብፖሊስ ስዑድ ዓረብ ኣብ ዞባ ኣባሃ ተኣሲሮም ነይሮም። እቲ ኣብ ኢዶም ዝጸንሐን ትሕቲ ቁፅፅር ዝኣተወ ጥረ ነገር ጫት ኮይኑ ኣብ ስዑድ ዓረብ ዝተኣገደን ኣብ ሕጋዊ ስርዓታት እቲ ሃገር ከኣ ብዛዕባ ሓሽሽ ኣዝዩ ተሪር ሕግታት እዩ ዘሎ። ቅድሚ 2 መዓልቲ ካቶሊካዊ ጳጳስ ዓዲግራት ኣቡነ ተስፋ ስላሴ ንህይወትቶም 200 እሱራት ንምሕላው ንዝተፈላለየ ኣህጉራውያን ውድባትን ትካላት ግብረ ሰናይን ልባዊ ጻውዒት ኣቕሪቦም ይርከቡ። ከም መራሒ ሃይማኖት ጥራይ ዘይኮነ ናይታ ብኣርኣያን ብኣምሳልን እቲ ኩሉ ዝኽእል ኣምላኽ ዝተፈጥረት ነፍሲ ነቲ መሰረታዊ ክብራን ዘለዋ ዓሚቕ ዋጋን كم مسكر كوينة دمسي عو أبيلة الزارب على خوبهم بال ملخطم أم حلالي فهم كسيلهم دما إمنتنا هيوات كافة تاريز توابت وهبت مخانان زي تقدساتن زي تقهاسن كاب تنسي كسا عباري عوي فتساميا عقباز قبعة مخانا إيو زمهرنا كبلو أسمي روملو نلقلاو النت هاقراتن نقسعت حقي محلاون أدلاي مخانو أفلطو بمهاب فتحي بمحرات ميزانا ومزقون زيادة وسيطاو مخانو أقلي حوم كم حقي نظام كلتا مئتي سبات مقتال كملس نزي كال هيوات متفاقن نطمع بيتيوبيا زترفو سدرا بيتاتهم لبسي سبر قدعتن إيو زمال كد دروكوا بزوحات بدخنتن كاب مربطهم بمزين بالن يساق أيو ألو كبلو وسيقهم غاليسهم بيسو أبنا تسفاس الله سغطيلهم نتوكلتي أهجراوين أكالات بسبا سلطان منقس سعود عرب هسوس نايل علواي درجة زر الربك جمرو عبرت عنان حتو مالنا كبلو تمحسينهم كموهن أب كندنا يموت مغصاعة متببا نمحد داسن ننسحان ندحنة زخيل عمراس إتات مدلاي أقد داس مخانو قليسهم هتوم هزبز بحالو هسانات ولد أحوات حات إيوم هيوتوم كاب زخونا يخون بدل زبلس وشت أو واقا هلوو سلزي سلطان فقرن محرتن نمدن فعكن عيي يدلينا كبلو كال محسن تاوم زازيموم مززي زتا حزدما بعلة عسران أربعة ميازيا عب قزات إلينويس حبرات من قزات أمريكا عب مبل عصر تحمشت عمدنا يموت مغزعتي استسرز اللوان رئيس اللي كان وباسات ليون مبل عصر تواربعة عب تشيكاغو ناب زركب من برتبب دي بول عب زلاخو ملغتي نتبيت كريسيان أنصار نايموت مغزعتي زلو عقوام عطري روم دقي مومو مغنيات خاء حبارة وربحان فتحين زي طلبو بكعتات محلاوين نزيناي موت فردي كيتا كبركا سلزك آليو كبلو قدو سنطم غاليسوم كاتاليكاويد بيتا كريسيان نفس وكف هيوت ودسب كابتن ساعت حيزا كسع بحرياو موت زي تغدستن كتعكب زي قبعان مخانا وطرو مسمهارتي عيلوم ريسالي كانوا باسات ليون مبال عصر تواربعته هابتي بريسالي كانوا باسات فرانشيسكوس بكلتا شحن عصر توشون من تنزيس أدقي حدش نتفي ناي مزقب هايبانو التمرتي كاتاليكاويد بيتا كريستيان كسري كلتا شحن كلتا ميتن سوسان شوحاتا بمتكاس اتزخاف أقابان مستفاد سماوين كبرت تسب اي تفقين ايو هتوم بدلتي هيوتوم كتحنو تخلو عالوهم بيتا كريستيان دما نايموت مقصعتي نزي قهاسن كبرن اتساب سلزة تكع تقبالنات كم زي بلو تمهر كبلو قليسهم كدمتا معالتي بعلة عسران سلسان ميازيا كاب مقشا ناي افريكا كملسون كلهو هب نفاريد كاب غازيت انياتات نزي قرب اللهم حطوطات ملسو كيوين كلهو قدوسن نتوم نخلو زي فتحاوي تكبارات كم زي قننو قليسهم وسيقهم دما نقتلت سبات خننو آلقو نايموت مقصعتي خننو آلقو كبلو اسمي روملو
0: كبراتنا كبران سمعتنا سلام كتتالكم نمسكن ناي لومي مدى بفنونا أبزي الزازم أبنيت بحمد بفنوك صابنا الراقب بدحنا سلام سنحو